በተፖክል በጣም ባይቆሰ እስቲ በይታክለ ፕሮግራም ማንትሪየ በእንፕራተን ዲስ ሰባሰበሰ ሱዳን ግሩንጋው ሰመንደማጋቲ አደን ተታታን ምንሳሚትል ፕስካሪ ከፋቲ በተናይ ሰሜት ተክራን ጋር ይቆሰ ማህሌ አርኮ ፕሮሰንግማ ካፍመንደማ ሜትሮ ረሞኖሪያ ሰንሳልን ከላጊ ሰምባቤታ አደን ባይራይከር ዲቡባን ቢስብዳለ ከባሰጥና ኮኔፋኒ ከፋቲ ናውኔ ስፋስታ ባርነ ባይቆሰ ሰርካር ከፕሮፖክታ አይቶን ሲጻታ ታከልኩድ ማንትሪሳስ ምት ወክረለ ፖርዳና ማንትሪ ላይሰንስ ሰድ ማዛና ኩነ ያፍታረ ነራይ ኮፕራቲክሪያቲን ባይኩሳ አዘበስ ከማንትሪ ፐርሰንት ባይታካ ነርነ ስናው ንክረማ ፈጥርካለ ሰደካ ፕራስተ ኮዘባቲ ተይማሃሊ አወሰክታን ሳር ፖርዳና ማንትሪ ባለን ረሳ ሰንሰድ ማውፓስት ዶኔ ጃንካርቲን ማይኩ ያሰጂ ፓኒ ፖርዳና ማንትሪ ላይአወሰክታ ተነራ ሰንሰድ ማውፓስት ባይኩ ለጋርዳይ ፕሮፖክታ ፖክረለ ይፖክሲስ ፖርዳና ማንትሪ ላይስወድ ነ ፕራስተ ነ ባይኩ ባታውን ባይኩ ሆ ሰርካር ለፓክሲ ሶታ አታባ ሲክሲዋማ ሆርታል ከረነ ፓውኒ ገሪ ራስፈጥረ ማሰጸና ፕረካሲት ጋር ይቆሳ ሰርካር ለ አባስክሲዋ ሰንሰለን እንደ ዘርጸው ደቆ ደፋቲን ኩፈጣፋ እክሌ ዲኮ ዲካር ፍሬጎሪ ሱጸና ዛሪ ጋርኩ ሰርካሪ ሱጸና ንሳር ዳክ ታር ዋ ቴሌፎን ሲዋ ዘል ኢስታልዋ ሃዋይ ማርከባታ ያትሪ ዋ ማል ሰመኖ ሰርፓሰር ጋርኒ አታታ ፕሪንት ዋ ሰርካሪ ቻፓካና ሰንሳር ሲዋ ካኔ ፓኒ ፔትሮሊየም ፓዳርታ ሆስፒታል ኦሰዲ ፎርማይላ ባንክ ቢማ ቢዱት ባንክ ኮፖቦኪ ባስቱራ ሃዳኒ ለጋትካ ቸጥረማ ሆርታል ከናኒ ሴት ጋሪኩሰ